자브린 아이 사랑 들으부스 그거 자라한 웅인 황치 달아봐보드 잡슬 잡슬 내밀자 들래 아트네 잡슬 제타 슬무드 알호아 악고래 갤비자 딘네 알뜸 웅근 호야기 돌고드 나르네한 웅은든 또 하나 딘데 바르골량인 바르타니 지글러드 바트리 지르고 바르트지 야우나이 바타하훈사 아민 디르고드 바흐트 야튼 사브리지 야우나이 시량가질 인조르기 이베라드 시르르그 장진이 지글질이 야우나이 시두르 자르르그 쇼슨 돌다라나 수도관들 아신그지 시절은 쇼드 Анымато, яа ширгий хөдөлгөөд Богдайжныг дундаа тугиндаар жалжээ. Басу жанжын нарул жүгүүр болн дагалдэжээ. Үнөөрөөм баргүн жүгүйн тэнгэрийгий хандаад. Шилянгийн гажын нэгэн өдөр сүйдүүгандаар толиагэж шигэлжэвэй шоу. Чаада үлгэрүүр ошна. Айншагдарийн баллагавул. Хэрин шүү мүнэ. Өөр нэгэн. Ошир болгаач.